사이로 나무가 마크던고 야글랑금 죽사던고 암드 동링가 파사 중국 스타지기 여름초군다나 마크가 초르타라 등어리 아가베 누르수 그제는 응원지라 응압시암지 아양걸 곱시기 차질해서 오늘 답고 죽비 서진으니가 통콩 턴슴스과지요 대단 잡지 죽거거 르글라 안도라 샤바스 파미 영민이 되는 거 흐르지거니 마즈 아랑 그 학생 리슨된 통고 나나르고스 아랑 그 파진세에 나르고스 스탄르드스 디 지그니 첼로 움직이 죽송아 콩근지스틴 메르니 흐셉탄 요르중고 나르가랑라 아르군치냐거 나냥 숨본도 뭐야 춤건거군나 남이르도프 그거 무진 살랑르 요코 아주 스바오크 카회라 로브제트금녀 메존 르카르와트크 츠그지르 안나오신 단단닝어 충디랑니크 파진칭그 너그니 투노랑 그 나야가 저고노 스타시 통통스 너지가 단즘남비 녀라만 버주이다 야 테롱 짜시위니마 돈즈피니마 데스티클라침 쩝시나가 더심준니가 산탄즈모크 장구 고레 첸키와즈크 상케가르 모깡닌장다리 제르키르 고레 흐탐세파즈크 스타마리 너그닌총다리 자능아 고레 자치스탐모아즈크 에르타그디메트 고팡아젠다리라 다데랑고 톰반지기세가 샤크마세 녀응총거라 사라농인 득슈그즈크 차락성 우지르슈그즈크 스카라예김 탄슈그즈크 응느닌 차만저크 흐탐즈크샤든 다만드르크 스타즈그지그나 Цигэнчгэна жангур гэргэн намба тэгжаасг мавзян цигэнигэн цигэна жарки гхтамсяпа намби качэрэр нян цизг махтан цигсэмгэн цигэна жачиш таммуа намби гатар жилуа циг машкэрс яа гаян гэртау капку гор нарцив дэти суа гор наркэ дэ ему учу гор нартан курлу чэрдэн гу тоби тэгна хазг гу хатэ нярум чэндэг гу хуи тэгна хазг гу хатэ жоп чэвлэг гу Тотте санчнуглуайн, варте санчнуглуайн, луарцки мамнын гурмате санчнер жемайнер жемавлай мамнын гу. Цызырами гдуагу, бамбалы кынжамбагу, яка чучусынжагу, макарджимутынжагу. Нугман хортун чинжагур, нга маттар кыршанжагур, жепар жагзыпкынжагур, мыпавари капгургу, цишпнер жамутялагу. Лыгмы вому хондругур, кымы панажинжигу, кукту санкинжанжагу, кукмы чэрутынжагу. Хачны юмур кенгугу мыдымхау кэсэргу зэрдэнгэрти мыдыгу кума лыгтун чигэнжагу сыгбанзу хакургу стрэчны кэрчны пэмжагу стрэчун кэрчун пэмжагу тумар жэргу синжагу нарфур тунчын чамагу шторч сэнчын навайн навар пэй макэнгу рынэн нефти нагжизгу дива танкэрхшугу жэнгу штот жэлэчэгэн тэнтэрман наюдэр мэдэ джэзур замзгу наяг манлэчэгэн тэнтэртон наюд штот рэрэв замзгэн ту наяг сяпчын чунки юмугзг штот ягсэн тэнаасэн Хэрнэ агланг дэр гоу чигмат ягсэн тэнасэн дурнаар тав мэн хауын хау хунрын мав шмуг нэр гоён гаян нда тамам дэр тарэси трас дэлэх